ጊዜ ማብረሽን ስትኖሪ አይመስለኝም ነበር ወጥሽ መከሪ አትበይ ሄዳለሁ አትበይ ሄዳለሁ ቦታ ብገባ ብቆም አደባባይ ላይ አየዋት አንድም አታምሮ ያለ ፀሐይ